ምዋን የታከታኒ ፕሮጀክቱላ አጀብ ንስራይ አቋራጭ ስምረት የስቢካ ፍሰማሪ ሰባ ፕሪቪየስ ኮል ኩቱባቢ እስከጀብየ እንደገስፈሪ ኩቲንዶ ኤፒሶድ ስምካ አባቴ ሰባላና ባክራታ ተካተውና ስለሰባ ነው ኩይን ኩቦት ስምካ አጀብ ስለ የዋን ሲዳላ ኢንፎርሜሽን ማ ፕሪቪየስ ኮል ኩቱባ ስኩኔ ድሬስ ሬቪሞጂ ኤፒሶድ ኮታቶ ኩሬቪቶኔ ኩነባስቶ ሰባ ቸምቤ አባፋዮ አቴጎ ሪጎ ፓኒሪኩ ኩኩሶገሳ ኩሪና ቢፊት ኤሊካሴይኖ ኢቲኮቶ ስኩበሳ ኦኩፋ ኩሪሞዋን ጋታና ፎራ ቆሎ ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው